0: ክቡራትን ክቡራን ሰማዕትና ካብ ዜና ቫቲካን ሰናዳት መደብ ቋንቋ ትግርኛ ሰላምታና ናቅርብ። ናይ ልምዓለ ትራንስሽን ግንቦት 2016 ዓመተ ምሕረት መደብ ፈነወና 2015 ግንቦት ወግዓዊ ኣብ ዝኾነ ናይ ርእሰ ሊቃነ ጳጳሳት ንመበል 14 ግሩም ሰብኣውነት ዘርእስቱ ሓደ መልእኽቲ ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ መደብ ፈነወና እንሆ ሕጂ ይጅምር። ክሳብ ፍጻሜ መደብና ምፅናሕኩም ምሳና ክትገብሩ ካብ ዜና ቫቲካናት ሰነዳት መደብ ቋንቋ ትግሪና ካባይ ካብ ስምዖንን ኣባተወልደነን ዕድም ሰላምታና ይብፃሕኩም እናበልና ናብ ናይ ሎሚ መደብ ፈነወና ኣሰጋግረኩም ሰናይ ምክትታል። ክቡራትን ክቡራን ሰማዕትና እዚ ትከታተሎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ኣብ መበል 135 ዓመት ዝኽሪ ርእሰ ሊቃነ ጳጳሳት ሊዮን መበል 13 ሓደስቲ ነገራት ብዝብል ኣርእስቲ ዝደረሶ ዓዱ መልእኽቲ ምኽንያት ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ መዋእል ሰብ ሰርሖ ኣስተውዕሎ ስብእና ሰብ ንምሕላው ዘማዕከለ ግሩም ሰብኣውነት ብዝብል ኣርእስቲ ናይ መጀመርታ ምሕላው ሰብኣውነት ምድንፋዕ ሓቂ ክብሪ ስራሕ ማሕበራዊ ፍትሕን ሰላምን ዝላበው ዕለት 15 ግንቦት ዝኽተሞ 25 ግንቦት ወግዓዊ ናይ ዝኾነ ዓወድ መልእኽቲ ፅማሬ ከምዚ ዝስዕብ ነቕርበልኩም። ብኩሉ ዕብቱ ኣምላኽ ዝፈጠሮ ሰብኣውነት ሎሚ ወይ ሓድሽ ግንቢ ባቢሎን ንምህናፅ ወይ ድማ ኣምላኽን ደቂ ሰባትን ብሓባር ዝነብሩላ ከተማ ንምህናፅ ዝብል ሓደ ኣገደስቲ ምርጫ ይገጥሞ ኣሎ። መኽፈቲ ቃላት ርእሰ ሊቃነ ጳጳሳት ሊዮን መበል 14 ናይ መጀመርታ ግሩም ሰብኣውነት ብዝብል ኣርእስቲ ኣብ ዝለገሶ ዓወድ መልእኽቲ መሰረታዊ ምኽንያታቱን ዕላማ ማኡን ኣሕፅር ኣቢሎም ይገልፁ። ኣብ ዝኽሪ መበል 135 ዓመት ርእሰ ሊቃነ ጳጳሳት ኢሎን መበል 13 ሓደስቲ ነገራት ብዝብል ኣርእስ ዝደረስዎ ዓውድ መልእኽቲ ርእሰ ሊቃነ ጳጳሳት ኢሎን መበል 14 ሕድሪ ናይዞም ቅድሚኦም ዝነበሩ ርእሰ ሊቃነ ጳጳሳት ብምውሳድ ሓደ ካብቲ ቀንዲ ብድሆታት ናይዚ እዋናዊ ዘመን ዝኾነ ሰብ ስርሖ ኣስተውዕሎ ዝምልከት ማሕበራዊ ዓወድ መልእኽቲ የቕርቡ። ኣብ 5 ማዕራፋት ዝጠቃለል ግሩም ሰብኣውነት ዘርእስቱ ዓወድ መልእኽቲ መሰረታዊ ቅድመ ኩነት ኣለዎ። እደ ጥበብ ንስ ሰብኣውነት ዝፃረር ሓይሊ ኣይኮነን፣ ብባሕሪኡ ክፉት እውን ኣይኮነን። ይኹን እምበር እደ ጥበብ ፈፂሙ ገለልተይና ኣይኮነን። ከመይሲ ባህርያት እቶም ዝምህዝዎን ዝምውልዎን ዝቆፃፀርዎን ዝጥቀምሉን ስለ ዝሕዝ። ስለዚ ሰባት ንሓበራዊ ረብሓ ካህንፁን ሰብኣውያን ኮይኖም ክፀንዑን ይፅውዑ። ናይ ሓበር ሓላፍነትን ሕብረትን ተባዕ ኣተሓሳስባ ተኸቲሎም ዓለም ንልቢ ሰብኣዊ ልቢ ኣምላኽ ክነብርሉ ዝደሊ ቦታ ምዃኑ ኣብ ምልላይ ክትበርኽ ቀዳማይ ምዕራፍ ንወንጌል እሙን ህርኩተ ኣቀራርባ ነቲ ካልኣይ ጉባኤ ቫቲካን ኣብ ዘቕረቡ ስልጣናዊ ትምህርቲ ተዋሃበ ማሕበራዊ ሰረተ እምነት ቤተ ክርስቲያን ብምስዓብ ንጡፍ ባሕርያቱ የጉልሕ። ማሕበራዊ ትምህርቲ ቤተ ክርስቲያን ኣብ ግብሪ ክውዕል ዘለዎ ስርዓታትን መዐቀንታትን ዝሓዘ መምርሒ መፅሓፍ ዘይኮነስ ቴዎሎጊያዊ ሕብረት ኣብ ታሪክ እዩ። እዚ ድማ ንፍጻሜታት ብብርሃን ወንጌል ንምንባብ ዝመርሕ እዩ። ንቶም ቅድሚኦም ዝነበሩ ኣርእስተ ሊቃነ ጳጳሳት ዝፀሓፈ ፅሑፋት ይዝክሩ። ካብ ፒዮስ መበል 12 ኣብ ናይ 1950 ሃዋርያዊ ማዕዳን ኣእምሮና ብዝብል ኣርእስቲ ዝደረስዎ ሃዋርያዊ ማዕዳን ማሕበራዊ ሰረተ እምነት ቤተ ክርስቲያን ዝብል መግለፂ ንመጀመርታ ግዜ እተጠቀመን ክሳዕ ርእሰ ሊቃነ ጳጳሳት ፍራንቸስኮ ይኸዱ። ነቲ ርእሰ ሊቃነ ጳጳሳት ሊዮን መበል 13 ኣብ 1891 ዓመተ ምሕረት ዝለገስዎ ሓደስቲ ነገራት ዘርእስቲ ዓወድ መልእኽቲ ኣብ ማዕባለ ማሕበራዊ ትምህርቲ ቤተ ክርስቲያን ኣገዳሲ ፍጻመ ምዃኑ የስተብኽሉ። ኣብተን ቀፂለን ዝነብራ ዓመታት ነፍሲ ወከፍ ተካ ቅዱስ ጴጥሮስ ንታሪካዊ ለውጥታት ብወንጌል ብምንባብ ወይ ብምትርጓም ንእተፈላለየ መዳያት ናይ ሓደ ውርሻ ኣብሪሆም እዮም። ክብረተሰብ ዋጋ ስራሕ ኣድማሳዊ መዓርፎ ሓድነትን ደገፍን ሓልዮት ፍጥረትን ማእከላዊ ሰላምን ሕውነትን ዝብሉ እያቶም። ኣብ ካልኣይ ምዕራፍ መሰረታትን መትከላትን ማሕበራዊ ትምህርቲ ቤተ ክርስቲያን ይድህስሱ። እዞም መሰረታት እዚኣቶም ነቲ ብኣምሳልን ኣርኣያን ኣምላኽ ዝተፈጥረ ክብሪ ሰብ ዘጠቃልሉ ምዃኖም የብርሁ። ፀቕጢ ሓደስቲ ስነ ህልዩ ወይ ዝተወሰኑ ኣዝዮም ሓያላት ረብሓታት ንስብእና ሰብ ናብ መጋበርያነትን ከም ዝምዝመዝን ዝኽእል ፀጋ ወይ ኣብቲ ዝበፅሕዎ ወይ ዘፍርይዎ ክብርዶ ስለ ዝኽእል ነዚ ምዝካር ኣገዳሲ ይኸውን። በንጻሩ መሰረታዊ ክብሪ ነፍሲ ወከፍ ሰብ እትዕድግ ወይ እትዕወቶ ኣይኮነን፣ ምኽንያታዊ ምግባር እውን ኣይድልዮን እዩ። ካልኣይ መሰረት ማሕበራዊ ትምህርቲ ቤተ ክርስቲያን ሰብኣዊ መሰላት ዘይመግሓስ ኮይኑ ካብዚ እቲ ቐንዲ መሰል ህይወት ካብ ጥንሲ ክሳብ ተፈጥሮኣዊ መወዳእታኡ እዩ። ምስዚ ተኣሳሲሩ ንዝተደፋፍአ ምንጻል ጥንስን ምቕታል ንጹሓትን ስቓይ ዘይብሉ ሞት ከም መሰል ፍቓድ ምግባር ቤተ ክርስቲያን ኣዝዩ ጌጋ ኢላ እትቆፅሮን እትቃወሞን ምርጫታት እንክብሉ ይገልጽዎ። እቲ ሳልሳይ መሰረት ድማ ኣፍልጦ መሰ زمسل وحدات كفلي حبرات سبق وين بفلعي ندك نستيات تخرج زهب أيور سريك أنا بابسات بزعبا حقتات صراح تمهرتي أبا ما حبرها وين بوليتيكا وين حلاف النتات بزملكات نوهدان كفل حبرات سبزت أكم شبوت وصاني تات يزقوعهم انت بحقي كسمعا واقع كوها بمن كتسلهم حموش تمتكلات محبرة وتمهرت بيتا كريستيان ينتصروا اتقدامي ناي حبر ربحا كوينو ازدما أبا نفس وكف سب أفلت أزوها بكبري محبرهم مجلسي انكبلو يبرهو مدنفع حبرهو التقمي كاب مخبر مسل هلا وهزبطات نجزا رأس مننت معكابن فلي بحرياتهم أبا صدر عبيت أحزاب أبر كتو فتسي مكفلة كم زي كأل أتني عم يرقا قطو سلزي نحادة هزبي موقعد وين مجزا زكبر زخونة يقن فتانة وين مدب كبيد إسنا مكبارهو سلزخونة تقبال النت يبلون يبلو كتسلهم نتخال عمد متكل أدمسو معلبي أقوحت يلاليو أبزقوان زيكم أون أبكالك فالات نايتي عهد مال أختي أدى تباب أبئيد وحدات سبعة تتلاي كم زي وهلال من رقاقات يلال انت زي كوينو أبمونغو أتوم كابسن أحزاو الصورة زلون زي تقللون كفتت يسفح اتصال ساي متكل تحت قرطي سبعونت نهي حبارو حلافنت المدقاف سخون عينت أبو آوي وي أبناي نابيوت زي تمركوزا محدرة حبرة سباوي هوته كسعر يتقلب متحق غاز اتراب عي متكل كلتيو متكلن سناي بحري مخانور بمملكات نزاي مقداس زك عوامن نسباتن متعي ولدوتاتن ابقمت زأتو مخانو يحبرو محبرعو فتحي حمشاي متكل محبرعو تمرتبيتا كريستيان ايو ابزي سنة اهازاو الزمن محبرعو فتحي نقول سب فتحاو تبت عنت عدلات من رقاقات ازيو متق على عتزخون محلاو كلتافن قوقوي حبريتان مكلاسن التقاقمة ادت بابات ابت حتقو تترحز بمقتاون يتقلب اتم ريح متكل مخصب بترح زي كونس كبر نفسه كفصب حبر الربحه كله خصب كخون اللو ناس دتنا تاع عقبه حتتي تمزابلتي محبر او فتحين اي حدا نجر حق النت وي كبر واقع زوسن نتل ناي مودا تاع فتنا انكبلو يغلطو ازي حبر تسب ناس دتنا تاع زلو ما قد فتح ز سمعو سمعت بفرحي وي بمنفس حونت زم راح انت خوينو زار اي سلازي حبر تسب نتم كوصو التجددو قنو تصفاتات كعقبوام دحن النتن حقاون مقدتات معرق أقبابلعكم أون ناي حقي ناي وحدات مقدتات بمرققات أبحقرم بسلامن دحن النتن ناي منبر مسل كتبابعو سور مخناتات سدات بمفتاح زمحا مجتمتكالات أبحبرات سطراي زي كونس أبطا ناي حلنا مرمارا كتفت سمزتا صوعت بيتا كريستيان بعلا أون كتكبرو يقبع يبلو نزم مفتحي منبار ناي بيتا كريستيان زمدناتاتن محوراتن كابس زي معريونات سئنات قلوصناتن بزي قبو سلطان متكامن زفتر مزبع مصراي يسوعو ازمالت انتوم قدات منفساوي كتباو التكالاوي تقطعون سلطان مصرات زقابران قهسات كومؤون قهسات حلنا مسمع مالت ايو ازمار مرازي زي النتاصل اكال نايتي ناب فتح زواسد قعزو كوينو نتزبات حق قدعات افلت او محاب فتحاوي كحسان داق ماي كيف تسم سقوم تتات موسادن زا تقالل ايو ساتساي معراف ادت ببن عبلالان عبيات سبعونت بمنصر مبتسعات سبسرحو أستوعلو نسبسرحو أستوعلو بتنقاق مقرب كم زاد اللي يقول لح بزعبا اترسالي كان باباسات فرانشيسكو دروز خوننو سرعات ملكي إدت باباوي ندفي كم أون نفس وكف مرجع سلطنة المقصب بملكة عطراي كوسان زحطت مخانو يدنققو بانتارو كاداز اتي زحيلة إدت باب قدن اتي زبالت ايكونة سبسرحو أستوعلو نتي كقادحون كمسلون زخيلو كان تخونة سنمقبرا وحلنا دنقات وي سمعتها وركب وي منفسا وكألت يبلون أبي كل درجاتات مصرح معبالة بزعبا حلفنة تحتاتنة قلتي كخون يحطو أبقبو ممرحتات حقاوي أسرارحتات ناي مكوزتار كمؤون تمهرتي تتكأمتي بمتكوار إيو لعلو كل دما مسحبراو معكنتات محبراو فتح زي السمامع سنمقبراو ملالي كهلو تعويعت يقربو كميسي اتي سنمقبار بوحدات تتوسينو زيادة سنمقبراو سبسرحو أست وعلو أخل آيكونان أسعب أبيلام أون إتي حدست إدت بابات زمتقوو أكابابيهاوي تسلوا أشيشك بحالي يبلون كميسي بزوحو تعات معين سلزحاتت نفطرات يسألوو سبسرحو أستوعلو كاب التحساسبا والتحدراوي كتباون أمراون وددير حران موطع أصوار كفتح اللوو يبلو أصوار مفتح مالت إدت باب من تاق مالت زيكونس ندك سبات كي عبلل مكلخال مالت إيو نقاس قاس كماما بدهدر دك سبات ሰባት ዝትርጉሙ ስግሪ ሰብኣውነትን ድሕረ ሰብኣውነትን ዝምልከትና ቃፌታ ሰፊሕ ቦታ ይህብ የግዳስ ድርድነት ክውገድ ዘለዎ ጉድለት ዘይኮነስ ቀዋማዊ ሸነኽ ናይቲ ሰብኣውነት ሰብ እዩ። ምክንያቱ ኣብ ተነቃፍን ውስንን እዩ። ዝምድናን ክፉትነትን ኣምላኽን ንኻልኦትን ዝበስል ሰብኣውነት ድርትነት እናሃለዎ ዘይኮነስ መብዛሕትኡ ግዜ ብእኡ ኣቢሉ ዝዕንበበ ምዃኑ ክንዝክር ይግባእ ይብሉ። ንሰብኣዊ ድርትነት ንምውጋድ እደ ጥበባዊ ምህዞታት ምስዓብ ስነ ሰብ ንድሕሪ ዝመለስ ምዃኑ ይገልጹ። ወዲ ሰብ ብኩሉ ዕብየቱን ቁስሉን ክትከአ ወይ ክሕለፍ የብሉን። እደ ጥበብ ንስቃይ ደቂ ሰብ ከፍኩሶን ሓደስቲ ኣጋጣሚታት ክኸፍትን ይኽእል እዩ። ኮይኑ ግና ነቲ ርክብን ፍቅርን ናይ ምርካብ ክእለትና ዝኾነ ባሕሪ ደቂ ሰብ ክሕዶ የብሉን። ርእሰ ሊቃነ ጳጳሳት ከም ዝገለጽዎ እቲ ናይ ሓቂ ኣማራፂ ኣብ መንጎ ውዕውዕ ስምዒትን ፍርሃን ዘይኮነስ ኣብ መንጎ ክልተ መገድታት ምዕባለ እዩ። ንውልቀ ሰባትን ህዝብታትን ዘገልግል ዕብየት ወይ ከዓ ንኣተሓሳስባ ስልጣን ዝግዝኦም ዕብየት ኣብ ረብዓይ ምዕራፍ ምሕላ ሰብኣውነት ኣብ እዋን ለውጢ ሓቂ ስራሕ ናፅነት ኣብ ሓቂ ዝተመርኮሰ ስነ ምህዳራዊ ርክብ ክህሉ ይፅውዑ። ትሕዝቶ ብኸመይ ከም ዝምረፅ ግሉፅነት ክህሉ ውልቃዊ መረዳእታ ክሕሎ ኣብ ስነ መጎትን ምርግጋፅን ዝተመስረተ ዕቱብ ጋዜጠኛነት ኣብ ግቡኡን ወሳንን ኣጠቃቅማ ስነ ኣሕዞ መጋበርያታት ሓድሽ ንቕዓት ክህሉ ከምኡውን ዝተፈላለዩ ዓይነታት ፍልጠት ክወሃሃድ ይላበው። ቤተ ክርስትያን ብፍላይ ኣብ ጉዳይ በደልን ግህሰትን ግልፅነትን ቅንዕናን ርክብ ክትሕዝ ኣለዋ። ከምኡውን ዳግማይ ትምህርታዊ ምሕዝነት ክግበር ይፅውዑ። ምእንቲ እቲ ሕቶታት ናይ ምሕታት ድሌት ኣብ መንእስያት ብፍጹማት መጋበርያ ከይጠፍእ ንሓሳብ ደቂ ሰባት ዘይጠቀም ከም ዝመስል እምበኣር ኣባይቲ ትምህርቲ ሰባት ሓቂ ክደልዩን ክፈትውን ዝመሃርሉ ቦታታት ምዃኖም ዳግማይ ኣቃልቦ ክወሃቦ ይፅውዑ። ኣብቲ ብስነ ኣሕዛዊ ምስግጋር ዝውከል ራብዓይ ኢንዱስትርያዊ ሰውራር ሰሊቃነ ጳጳሳት ኣብ ኣፈፃፅማ ጥራይ ዘይኮነስ ኣብ ሰብ ዘማእከለ ስርዓታት ብምሕንፃፅ ክብሪ ስራሕ ምሕላው ኣገዳሲ ምዃኑ የጉልሑ። እቲ ሓደስቲ ኣገባባት ስራሕ ግድን ዝሓሸ ኣይኮነን ይብሉ። ሰብ ስርሖ ኣስተውዕሎ ዕለታዊ ዕማማት ብምውሳድ ኣፍራይነት ክዕቢ ቃል ክኣቱ እንከሎ ብተደጋጋሚ ግን ስራሕተናታት ምስ ቅልጣፍን ጠለባትን መጋበርያታት ክላመዱ የገድዶም። ኣብ ክንዲ መጋበርያታት ነቶም ዝሰርሑ ንምድጋፍ ዝተዳለዉ ምዃኖም ምስትውዓል። እደ ጥበብ ብርግፅ ንደቂ ሰባት ካብ ፆር ወይ ተደጋጋሚ ዕማማት ነፃ ክኸውን ይኽእል እዩ። እንተኾነ ግን ብስም ምጉዳል ወፃኢታትን ምውሳኽ መክሰብን ናብ ሽቕለት ኣልቦነት ከብፅሕ የብሉን። ምስዚ ብዝምልከት ናይ ዕዮ ውድባት ክሕደሱ ዘለዎም ተስፋ ይገልፁ። ቀፂሎም ካብ ሓፈሻዊ ውሽጣዊ ፍርያት ሓሊፉ ከም መዕቀኒ ደረጃ ምዕባለ ሓንቲ ሃገር ምንካይ ሓንቲ ሃገር ምኻድ ኣድላይነት የስተብህሉ። ኣብ ክንድኡ ኣብ ክብሪ ስራሕ ሓበራዊ ምዕባለ ምንካይ ዘይምዕርዩነትን ሓለዋ ከባብን ዘተኮረ እዩ። ፋይናንስ ኣብ ምዕባለ ምፍጣርን ፍልቀትን ስራሕ ከተኩር ኣለዎ ይብሉ። ኣስር ሰሊቃነ ጳጳሳት ቅዱስ ጳውሎስ ሻድሻይ ብምስዓብ እቲ ዓዋዲ መልእኽቲ ኣብ መንጎ ሰላምን ምዕባልን ዘሎ ሓድሕዳዊ ተመራኳስነት የጉልሕ። ምዕባለ ሰፊሕን ንኩሉ ዝሓቁፍን ዘላቅን ምዝኸውን ጥራይ ንሰላም ኣበርክቶ ስለ ዝገብር ብፍላይ ድማ ነተን ኣዝያነ ተቃልዕቲ ሃገራትን ጉጅለታትን ዝጠቅም ናይ ሓባር መላእታት ክገልፅ ዝኽእል ኣህጉራዊ ምትሕብባር ይፅውዕ። ኣብ መንጎ ሰብኣይን ሰበይትን ኣብ ዘሎ ፅኑዕ ሓድነት ተመስረተ ብምዃኑ ብምግላፅ ግደ ስድራ ቤት ይድግፉ። ስድራ ቤት ቀንዲ ማሕበራዊ ሰናይ ከምኡውን መሰረታውን መተካእታ ዘይብሉን ዋሕዮ ናይ ነፍሲ ወከፍ ማሕበረሰብ ውድብ እያ። እዚ ድማ ነቲ ሕብረተሰብ መጻኢ ንምሕናት ዘለዎ ክእለት ንምዕቃብ ርግኣትን ሰብኣዊ ምትዕርራይን ዝድግፍ ናይ ሰራሕተኛታት ስርዓታትን ኮላይ ክድገፍ ኣለዎ። ቀፂሎም ብዛዕባ ሰብኣዊ ሓርነት ዝገልፅ ፍረ ነገር ኣብቲ ኤሌክትሮኒካዊ መድረኻት ንተጠቀምቲ ግዜ ንምሓዝን ተቃላዕነቶም ንምምዝማዝን ተባሂሉ እተዳለወ መዋእል ይገልፁ። ንውሽጣዊ ሓርነት ንፍስ ወከፍ ሰብ ብምድልዳል ኣድላይ ምዃኑ ደጊሞም የጉልሑ። ኣብ ርእሲ እዚ ድማ ካብ ጃምላዊ ምእካብ መረዳእታን ኣጠቃቅማ ቀመራዊ ማዕሬት ስርዓታት ዝፍጠር ሓደጋ ማሕበራዊ ምቁፅፃር ይገጥም። ምስናድን ምግማትን ምምራሕን ባሕርያት ኣብ ልዕሊ እቶም ተቃልዕቲ ኣድልዎን ምፍፃም ሓደጋ ዘእቱ ሓድሽ መልክዕ ሓይሊ እዩ ይብሉ። ብፍላይ ነቲ ዝረአ ጥራይ ዘጉልሕን ርእይቶታት ዝቐርፅን ስነ ህንፀት ርእዩነት ይነቕፉ። ሰብ ሰርሖ ኣስተውዕሎ ከም ናይቶም ንእደ ጥበብ ዘድልዩ ብርቂ መሬታዊ ባዕታታት ኣብ ምውፃእ ዝሰርሑ ዝነበሩ በሰላ ዘለዎም ዝተጎዱኡን ዝደኸሙን ኣካላት ዝኣመሰሉ ሓደስቲ ዓይነታት ባርነት እውን ይፈጥር። ስለዚ ኣብ ስነ ኣሕዛዊ ለውጢ ካልእ ወሳኒ ፈተና ስነ ምግባራዊ ሞማያ ሓደስቲ መልክዓት ባርነት ምቅላስ ኣገዳሲ ምዃኑ ይድግፉ። ቤተ ክርስትያን ንኩሉ ዓይነት ባርነትን ዘይሕጋዊ ምስግጋርን ንግዲ ደቂ ሰባትን ብፅኑዑ ትኹንን ብምባል ኣስሚሮም ግብሮም መልሲ ዘይመሃብ ወይ ከቢድ ምግሓዝ ክብሪ ደቂ ሰባት ምፅዋር ማለት ተሓባበርቲ ምዃን ማለት ምዃኑ የጉልሑ። ማዕረ ማዕርዩ ድማ ቤተ ክርስትያን ኣብ ዝሓለፈ እዋን መዓት ባርነት ዝኹንን ዝነበረ ምድንጓይ ብቐንዕና ይቕሬታ ይሓቱ። እቲ ዓወድ መልእኽቲ ነቲ ቁጠባዊ ስነ ስርቲ ንምምራሕ ዝውዕል ኣገዳሲ ሓበሬታ ንኣብነት ብዛዕባ ጥዕናን ብዝሒ ህዝቢ እውን የመልክት። ነዚ ድማ ንውልቃዊ ህወት ናብ ዝምዝምዝ ሓበሬታ ዝቕይር ሓድሽ ገጽ መግዛእቲ ይብሎ። ነቲ ስነ ኣሕዛዊ ሃዋሁ ናይ ምዝመዛ ቦታ ይገብሮ። ኣብ ሓምሻይ ማዕራፍ ባህሊ ስልጣንን ስልጣነ ፍቕርን ስነ ምግባራዊ ኣገባብ ክህሉ ይፅውዑ። እዚ እንተዘይኮይኑ ብዛዕባ ህወትን ሞትን ሰባት ዝወሃብ ውሳነታት ብሰንኪ ኣጠቃቅማ ሓይሊ ከም ቅፅበታውን ተግባራውን ኣማራፂ ዝቁፀር ስብ እና ዘይብሉ ክኸውን እዩ። ኣብሱር ናይዚ ኩሉ ንውግእ ንቡር ዝገብርን ከም መጋበርያ ኣህጉራዊ ፖለቲካ ዝሕድስን ዳግመ ዕጥቂ ዝድግፍን ባህሊ ስልጣን እዩ። ሎሚ ርእቶ ህዝቢ ብውልትውና ትረኻታት ረኸበ ብዙሓን ከምኡውን ብዘሰከፈ ምጥፋእ ታሪካዊ ዝቕሪ ተሸኪሙ ከም ዘሎን እዚ ድማ ንሰባት ነዊሕ ራእይ ከም ዘይብሎም ይገብሮም ምህላው ይዛረቡ። ከም ሳዕቤኖ ድማ ሎሚ ሰላም ከም ዕማም ዘይኮነስ ኣብ መንጎ ግጭታት ከም ዘሎ ጌርካ እዩ ዝረአ። ስለዚ ድማ ነቲ ሕጋዊ ናይ ምክልኻል መሰል ብጥብቂ መገዲ እናሓለወ ክልሲ ሓሳብ ፍትሓዊ ክሳዕር ከም ዘለዎ ኣብ ክንድኡስ ምይይጥን ስነሜላዊ ክልኣዊ ርክብን ይቕረ ምባልን ክሰፍሐ ከም ዘሎ ዘለዎ ደጊሞም ይገልጹ። ብዛዕባ ዕቤት ኢንዳስትሪ ኣፅዋር ቅድድም ኒኩሌሳዊ ኣፅዋር ከምኡውን ከም ምንጪ ሓይልን መክሰብን ገይሮም ግጭታት ንመቐጻል ዝፅዕሩ ሓደስቲ ዕጡቃት ተዋሳእቲ እንኮላይ ጉጅለታት ጂሃዳውያን ንቐፈታ የቕርቡ። ምስ ሰብ ስርሖ ኣስተውዕሎ እተተሓሓዘ ኣፅዋር ምጥቃም ከይህሉ እውን የጠንቅቁ። ከመይሲ ንውግእ ብስነ ምግባራዊ መራይ ተቐባልነት ዘለዎ ክገብሮ ዝኽእል ስነ ቀመራዊ ማዕሪት የልቦም። ሰብ ስርሖ ኣስተውዕሎ ነቲ ውሽጣዊ ኢሰብኣውነት ግጭት ኣይርግሶን እዩ። ብቕልጡፍ ግጭት ከምፅእን ዝያዳ ውልቃዊ ከምዘይኮነ ክገብሮን ይኽእል እዩ። እዚ ድማ ዓመፅ ናይ ምጥቃም ድርኩኺት ብምንካይ ንምክልኻል ናብ ስግኣት ከም ዝቕይሮ በዚ ከምዚ ድማ ግዳያት ናብ ሓበሬታን ቁፅርታትን ይንክዮ። በዚ ከምዚ ዓመፅ ዘይተርፍ ምዃኑን ምምሕያሽ ጥራይ ከም ዘድልዮን ንዝብል ሓሳብ ክለምዶ ይድረቕ። ኣብ ኣህጉራዊ ደረጃ ኣብ ብሕታዊ ሓላፍነትን ዕቑባ ሰላማውያን ሰባትን እተመስረተ ጽኑዕ ስነ ምግባራዊ ደረት ክግበር ተማሕፂኖም ገጽ ደቂ ሰብ ከይረአዩ መጥቃዕትታት ዘቀላጥፉ ዝኾነ ይኹን እደ ጥበብ ነቲ ስነ ምግባራዊ ድርኩኺት ግጭት ይንክዮ። ባህላዊ ስልጣን እውን ካብቲ ናይ ብዝሓ ጎናውነት ቅልውላው ከምኡ እውን ኣብ ምምፃእ ስርዓት ኣልቦነት ዝመልኦን ግጭትን ዝፈጥሮ ብዝሓ ጎናውነት ካብ ዘይምትእምማን ዝተመልአ ስምዒት ዝምንጭው እዩ። ግዛተ ሕጊ ብሕጊ ሓያላን ተተኪኡ እቲ ናይ ስልጣን ርትዓዊ ኣተሓሳስባ ኣብ ልዕሊ ህንፀት ሰላም ከምዝዕብልልን ሓበራዊ ዕድል ህዝብታት ንምሕላው እተመስረተ ትካላትን ከም ዝደኸመ ይገልጹ። በዚ መዳይ ዝርእሰ ሊቃነ ጳጳሳት ነቲ ሕጂ ዘሎ ቅልውላው ክብርታት ሰጊሩ ንሓበራዊ ረብሓ ዝድግፍ ዓሚቑ ፅገናታት ሕቡራት ሃገራት ተስፋ ኣለዎም። እቲ ሃዋርያዊ ምዕዳን ሎሚ ዝተሓናፈፀ ውግኣት ኣብ ቁጠባዊ ፋይናንሳውን ምምሕዳርን ግብራውነትን ይካየደ ከም ዘሎን ንፍርሒ ሰባት ዝምግቡ ናይ ሓሶት ሓበሬታን ጎስጓሳትን ንርእቶ ህዝቢ ንምትዕፅጻፍ ዝጥቀምሉ ብምዃኑ ወሳኽ ወተሃደራዊ ፀዓይታት ንዘይተረጋገፀ መጻኢ ከም እንኮም መልሲ ጌርካ እዩ ዝረአ። እዚ ኩሉ ግና ናይ ሓሶት ክውንነት ጥራይ እዩ። ኣብ ሕልናን ባህልታትን ሰባት ናብ ዘይተረፈ ኩናት ምልቃቅ ዝዘርእን ንሰላም ከም ኢጦብያ ዝገልፅን ሓላፍነት ዘይስምዖ ጭቡጥ ፖለቲካ ገለ ሰባት ዕጥቃዊ ውግእ ከም ኣድማዓ መገዲ ኣቃልቦ ካብ ዘቤታዊ ፀገማት ንምዝንባልን ንፀገማት ንምምሕዳር ዝሕግዝ ናይ ምጥርጣር መሳርሕን ክቆፅርዎ ዝኽእሉ ተኽእሎ ከም ዘሎ ይሕብር። ክርስቲያን ስልጣን ፍቅሪ በመክናጽን ስነመጎት ኃይልን መመጋብ ወይ ሰላም ንመሐላው በመምራጽን ንትባህል ስልጣን ምላሽ ገህቡ ይጽውዑ ንዝኽሪ ቅዱሳን ይዝክሩ ጻድቃናትን ብዙሕ ጊዜ ዝርሳዕ ኣገበርቲ ሰላምን ጸጋ ብስሕር ንግርጭት ከም ዘየወግድ ኣብ ክንድኡስ ንጡፍ ተቃውሞ ንኽፍኣትን ኣብ ሰናይ ምግባር ዘገርም ፈጠራን ከም ዘነቃቕሕ የርእዩና ሓሙሽተ ናይ ሓላፍነት መገድታት ድማ የመልክቱ እዚኦም ድማ ሓቂ ብምዝራብ ቃላት ምፍታሕ ኣብ ፍትሒ ሰላም ምኽናፅ መርገፂ ምውሳድ ኣረኣእያ ግዳት ምቕባል ምኽንያቱ ገለልተይና ምዃን ዘይፈትሓዊ እዩ ዝብል ግርጭታት ስለ ዘሎ ብቓላት ጥራይ ዘይኮንስ ብተግባራት ተግባራዊ ዝኾነ መገድታት ሰላም ዝደሊ ጥዑይ ክውንነት ምኽስኳስ ኣብ መወዳእታ ካብ ባህሊ ስልጣነ ናብ ባሕሪ ዘተ ብምስጋር ዳግም ምጅማር ዘተ ጐሊሑ ይቐርብ ከምኡውን ውሳኒ ኣገዳስነት ዘለዎ ኣብ መንጎ ሃይማኖታት ዝግበር ዘተ እዩ ተሰከምቲ መልእኽቲ ሰላም ምዃን እቶም ስም ኣምላኽ ተጠቂሞም ንሽበራ ዓመፅ ወይ ውግእ ሕጋውነት ዝህቡ ብስም ሃይማኖት ምቅላስ ማለት ንባዕሉ ሃይማኖት ምጥቃዕ ማለት ስለ ዝኾነ ነቲ ሓቀይና ባሕርያቱ ይጠልሙ እንክብሉ ይፅሕፉ ስነ ሜላዊ ክሊ ኣወርክብ በቅድስቲ ማንባር ንናይ ምሕራት መትከል ወንጌል ከም ጭቡጥ መዓቀን ፖለቲካዊ ስጉምቲ ከም ዝቕበል ይሕብሩ ካብዚ ድማ ሰላም ልዕሊ ኩሉ ካብ እግዚኣብሔር ስለ ዝመፅእ ንጸሎት ዝግበር ምዕዳን እዩ ኣብ ማደምደምታ ናይቲ ናይ መጀመርታ ኣወድ መልእኽቶም ሞእመናን ኣብዚ ሓድሽ ዘመነ ዕደ ጥበብ ብመንፅር ወንጌል ክጓዓዙ ይዕድሙ እዚ ድማ ልዙብ ግን ከዓ ጠለብ ዝሓትት መደብ ክርስትያናዊ ህወት ይስዕብ ኣብ ዘመነ ሰብ ስርሖ ኣስተውዕሎ እውን እግዚኣብሄር ምሕደሪኡ ዝገበረሉ ዕቤት ሰብ ኣውነት ክንምስክር ንኽእል ኢና እንክብሉ ዓዋዲ መልእኽቶም ይዛዝሙ
1: እዛ ሓዳስ ናይ ርእሰ ሊቃነ ጳጳሳት ልዮን መበል 14 ግሩም ሰብኣውነት ዘርእስተ ዓዋዲት መልእኽቲ ቤተ ክርስትያን ነቲ ሰብ ዝሰርሖ ኣስተውዕሎት ዘምፅኦ ብድሆታት ምላሽ ከም እትህብ ገይሮም ኣቕሪቦምዋ ይርከቡ ሰብ ዝሰርሖ ኣስተውዕሎት ካብ ርትዓዊ ዘይኮነ ምቁፅጻርን ምግላልን ውግእን ናጻ ክኸውን ኣጽዋሩ ከራግፍን ጻውዒት ኣቕሪቦም ምስታ ሓደስቲ ነገራት ዘርእስታ ዓዋዲት መልእኽቲ ብምምስሳል ዓለምለኻዊ ማሕበረሰብ ነዚ ሓድሽ ተኽእሎ ዝኾነ ቴክኖሎጂያዊ ምዕባለ ንሰብኣዊ ክብርን ሓድነትን ሓባራዊ ጥቕምን ኣብ ምግልጋል ከውዕሎ ድማ ተማሕጺኖም ነዛ ግሩም ሰብኣውነት ዘርእስታ ናይ መጀመርታ ዓዋዲት መልእኽቶም ንምቕራብ ኣብ ዝተኻየደ ስርዓተ ምርቓ ብዛዕባ ምቁፅጻርን ምግላልን ናይቲ ውግእ ዘስፋሕፍሕ ቴክኖሎጂያዊ ምዕባለታት ኣጠንቂቖም ርእሰ ሊቃነ ጳጳሳት ልዮን ትማልሶኒ ዕለት 26 ግንቦት ኣብ ናይ ጉባኤ ኣዳራሽ ሲኖዶስ ምስ ላዕለዎት ሰበ ስልጣን ቤተ ክርስትያንን ተወከልቲ ላዕለዎት ኣባይቲ ጽሕፈት ቅድስቲ መንበርን ተጋቢኦም ነዛ ሓዳስ ዓዋዲት መልእኽቲ ንምቕራብ ኣብ ዘካፈልዎ ሓሳባት ነቲ ሕጂ ዘሎ ቴክኖሎጂያዊ ሰውራ ምስቲ ርእሰ ሊቃነ ጳጳሳት ልዮን መበል 13 ኣብ እዋን ኢንዱስትርያዊ ሰውራ ዘጋጠመ ናዕቢ ዝብድህ ታሪኻዊ ነጥበ መቐይሮ ክብሉ ዝገለጽዎ ብምምስሳል ሰፊሕ መግለጺ ኣካፈሉ ሰብ ዝሰርሖ ኣስተውዕሎት ድሮ ንብዙሕ መዳያት ህይወትና ይትንክፍን ንሰብኣዊ ሓባራዊ ናብራና ዝቐርጽን ውሳኔታት ብምግባር ይጸልወሎ በሉ ልዕሊ ኩሉ ድማ ይብሉ ውግእ ብኸመይ ከም ዝካየድ ዘሎ ኣጸቢቑ መንገድታት ይቕይር ኣሎ ክብሉ እውን ኣጠንቀቑ ምስታ ርእሰ ሊቃነ ጳጳሳት ልዮን መበል 13 ኣብ 1891 ዓመተ ምህረት ዘዳለውዋ ታሪኻዊ ዓዋዲት መልእኽቲ ሓደስቲ ነገራት ዘርእስታ ብቐጥታ ብምስሳል ሎሚ ቤተ ክርስትያን እውን ብተመሳሳሊ መንገዲ ነዚ ኣብ ዘመንና ተራእዩ ዘሎ ሓደስቲ ነገራት ናይ ዝመዋእል ብብርሃን ወንጌልን ብክብሪ ደቂ ሰብን ክትርጉም ተጸዊዓ ከም ዘላ ገለጹ ግሩም ሰብኣውነት ንተመራመርቲ ስነ ፍልጠት ንመሃንድሳት ንመምህራን ንፖለቲከይናታት ንመራሕትን ከምኡ እውን ንስድራ ቤታት ነቶም ብዛዕባ መጻኢ መንሰያት ዝጭነቑ ስድራ ቤታት ብሰፊሑ ብምስማዕ ከም ዝመጸት ገለጹ እዚ ከምዚ ኢሉ እንከሎ ኣብ ዘይፍትሓውን ናይ ጽልእን ሓበሬታ ተመርኪሱ ክንክን ጥዕናን ስራሕን ድሕንነትን ክኽልክል ዝኽእል ብባዕሉ ዝሰርሕን ዝመሓደርን ኣጽዋርን ቀመራዊ ምዕሪትን ኣዝዩ ዘጨንቕ ድምፂ ከም ዘስምዕ ዘሎ ገለጹ ካብዚ መስርሕ ሜመያዚ ኣብዛ ዓዋዲት መልእኽቲ ብንጹር ተገሊጹ ከም ዘሎ ሰብ ዝሰርሖ ኣስተውዕሎት ኣጽዋሩ ከራግፍ ኣለዎ ዝብል እምነት ከም ዝስዕብ ገለጹ ርዝነት እዚ ሓደ ግዜ ኣፍልጦ ብምሃብ ርዝነት ናይዚ ዘመን እዚ ሕልና ንምንቕቓሕን ንደቂ ሰብ ንቕድሚት ዝወስድ መንገድታት ንምሕባርን ዘኽእል ቃላት ከም ዝሓትት ኣትሪሮም ኣተሓሳሰቡ ነቲ ቤተ ክርስትያን ንምርጋፍ ኒኮላሳዊ ኣጽዋር ብቐጻሊ ንነዊሕ እዋን ዝገበረቶ ደገፍ ብምዝካር ነፍሲ ወከፍ ዓብዪ ቴክኖሎጂያዊ ሓይሊ ብስነ ምግባራዊ ምስትውዓልን ህዝባዊ ተሓታትነትን ክትሓዝ ከም ዘለዎ ተላበው ብተመሳሳሊ ሰብ ዝሰርሖ ኣስተውዕሎት ሕጂ ኣጽዋሩ ከራግፍ ይሕተት ኣሎ ካብቲ ናብ መሳርሒ ምቁፅጻርን መግዛእትን ምግላል ወይ ሞት ዝቕይሮ ዘሎ ዘይርትዓውያ ተሓሳስባ ነጻ ክኸውን ኣለዎ በሉ نتي قدوس هواريا باولوس نقحو النابل زهابو محسنتا بمتكاس دما تكنولوجي نسنا مقباراو نقحات دك سب ابزر داخمان لزلو اوان سلام نبعلو ابحاد قاي ودق كم زلو اتنكيقوم عب قدم دك سب زلو عمام نحاد حاد قنيا زخونا تكنولوجي مكوصصار تراي زي كونس بحاوار فتحو مسعين مهناس مخانو ون اقوليحوم يوم بزعباتي اب بيرو ميسيوناو خوينوم زقل قلولو عمتات انكستنتنو نتي اب كل التشحن عصر تشوعات عامة مهرت بزقات اما برتوع زنامن معلقلاق ماين زسعبو عنوات بمذكر داقم هنسات اكلاوي هنساتات كام محداسن لعلي كم زد تقالل نزد ما اباو كم تمكور وقلزو ما اسر حاد النت مسقان نمت امامان مملاسن عمس اي تسفا مسفانن مالت دم ما يبلو وسيخوم كا ولا حاد سبقوان بينو داقم كهنس زخيل يلبون كبلوات انققو بدحر زر سالي كان باباسات نابتي اب قدوس مصحف زر كبزانتا نبي نهميا مالت نمكاببيا يروساليم اندغنا كهانس انكلو زملكت مسالي بمتقاس نزم مسالي زي نسنا مغبراوي هنصات ديجيتالاو موائل ار ايا كم زخون غيرو ماقربو سبز سرحو استوعلوت تكنيكاو معباله نهيوت دق سبن مغلغال زسلطنلو اغباب ابوشتي محبرسب نناي تاريخ هنصات بوتا كخون مس زر كبيو دما بلو نتير سالي كان باباسات قدوس باولوس شادشايز بلو حقينا معباله لنفس وكف سبعاوي اكلن نبملؤ سبعاوناتن كم زملكات زغلص تمرتي بمتقاس ولا حدا سبكوا كاب ديجيتالاو لوطي كوغد كم زيبلون دك سبكا ناب درجه فريامنت ناب ناي فلطت مسرحات وي ناب ترا سندات كوردو كم زيبلوم اتريروم مسكرو اتي ود سب اوش طوز خونو اكلنت وي بغزا رسو حدا ماشين كتكو وي كاكتو زي كل نصانتن وشطاو بحرين ناي فقرن املخون صوعا اللو بلو ام منغو احزابن تكالاتن ادالو تز تكنولوجين اتوم بتكنولوجياو سرعات ازيو متصلو سباتن متحببارك غبرون صاوعي تقريبا ام مدمدمتا بيتا كريستيان اب عالم لخاوي زرب بزعبا سب زسرحو استوعلوت بتحتنان بغلوصناتن ابركتو ختغبر كم زلوا دقيمو مارغاغصو ازدما تكنيكاوي كلات بمحاب تراي زي كونس اب كبرتن حلنان املاخ كفوتات اب مخوان اتمسرته راي سباوي اكالنت بمحلاوي نخلوم سبات سب ايده طبب تسفا كخونو صاوعيت بمقراب نامنت خونن زي امنتي زياده سب اون حونتاون حبرته سبن مهناص بحبار كعيو تمحصنو ازو تبغسو زي نتاب زعبا ابيتتي نتحوتات لعل زبل ابي املاخ تزمر قدس دنجل مريم بحضر بموفاي اتي برسالي كان باباسات قدوس يوحنس باولوس شارشاين برسالي كان باباسات قدوس يوحنس باولوس داغماون اتمنايو سلطاني فقري اب تاريخ ببسلات كقصل صليو
0: كبراتنا كبران سمعتنا سلام كتتعلكم نمسكن ناي لومي مدى بفنوانا أبزي الزازم أبنات بح مدى بفنو كسابنا الراق ببدحان سلام تنحو يتبارك يسوس كريستوس لوليتور يسوس كريستوس

ክቡራትን ክቡራን ሰማዕትና ካብ ዜና ቫቲካን ሰናዳት መደብ ቋንቋ ትግርኛ ሰላምታና ናቀርብ። ናይ ልማዕለ 26 ግንቦት 2016 ዓመተ ምሕረት መደብ ፈነወና 25 ግንቦት ወግዓዊ ኣብ ዝኾነ ናይ ርእሰ ሊቃነ ጳጳሳት ንመበል 14 ግሩም ሰብኣውነት ዘርእስቱ ሓደ መልእኽቲ ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ መደብ ፈነወና ንሆ ሕጂ ይጅምር ክሳብ ፍጻሜ መደብና ምፅናሕኩም ምሳና ክትገብሩ ካብ ዜና ቫቲካናት ሰነዳት መደብ ቋንቋ ትግሪና ካባይ ካብ ስምኦንን ኣባተወልደነን ዕድም ሰላምታና ይብፃሕኩም እናበልና ናብ ናይ ሎሚ መደብ ፈነወና ኣሰጋግረኩም ሰናይ ምክትታል። ክቡራትን ክቡራን ሰማዕትና እዚ ትከታተሎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ኣብ መበል 135 ዓመት ዝኽሪ ርእሰ ሊቃነ ጳጳሳት ሊዮን መበል 13 ሓደስቲ ነገራት ብዝብል ኣርእስቲ ዝደረሶ ሓደ መልእኽቲ ምኽንያት ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ መዋእል ሰብ ሰርሖ ኣስተውዕሎ ስብእና ሰብ ንምሕላው ዘማዕከለ ግሩም ሰብኣውነት ብዝብል ኣርእስቲ ናይ መጀመርታ ምሕላው ሰብኣውነት ምድንፋዕ ሓቂ ክቡር

ዝወከፍ ምርጫ ስልጥነትን ማክሰብን ብምልክዕ ጥራይ ክውሰን ዝሓትት ምዃኑ የጠንቀቁ። በንጻሩ ካልኣስ እቲ ዝሓየለ እደ ጥበብ ግድን እቲ ዝበለፀ ኣይኮነ ሰብስርሖ ኣስተውዕሎ ነቲ ክቐድሖን ክመስሎን ዝኽእል እኳ እንተኾነ ስነ ምግባራዊ ሕልና ድንጋፀ ወይ ስምዒታዊ ርክብ ወይ መንፈሳዊ ክእለት የብሉን። ኣብ ኩሉ ደረጃታት መስርሕ ምዕባለ ብዛዕባ ሓላፍነትን ተሓታትነትን ግልፂ ክኸውን ይሓቱ። ኣብ ግቡእ መምርሕታ ሕጋዊ ኣሰራርሓታትን ናይ ምቁፅፃር ከምኡውን ትምህርቲ ተጠቀምቲ ብምትኳር እዩ። ልዕሊ ኩሉ ድማ ምስ ሓበራዊ መዐቀንታት ማሕበራዊ ፍትሒ ዝሰማማዕ ስነ ምግባራዊ መለለዩ ክህሉ ፃውዒት የቕርቡ። ከመይሲ እቲ ስነ ምግባር ብውሕዳት እንተተወሲኑ ዝያዳ ስነ ምግባራዊ ሰብ ሰርሖ ኣስተውዕሎ እኹል ኣይኮነን። ኣስዕቢ ኣቢሎም እውን እቲ ሓደስቲ እደ ጥበባት ዘምፅእዎ ኣከባብያዊ ፅልዋ ኣሸሽ ክበሃል የብሉን። ከመይሲ ብዙሕ ፀዓትን ማይን ስለ ዝሓትት ንፍጥረት ይፀልዎ። ሰብ ሰርሖ ኣስተውዕሎ ካብ ኣተሓሳስባ ወተሃደራዊ ቁጠባውን ኣእምራውን ውድድር ሓራን ምውፃእ ኣፅዋር ክፈትሕ ኣለዎ ይብሉ። ኣፅዋር ምፍታሕ ማለት እደ ጥበብ ምንፀግ ማለት ዘይኮነስ ንደቂ ሰባት ከይዕብልል ምክልኻል ማለት እዩ። ንጋስጋስ ከመሞ ብዳሕደር ደቂ ሰባት ዝትርጉሙ ስግሪ ሰብኣውነትን ድሕረ ሰብኣውነትን ዝምልከት ነቃፌታ ሰፊሕ ቦታ ይህብ። የግዳስ ድርድነት ክውገድ ዘለዎ ጉድለት ዘይኮነስ ቅዋማዊ ሸነኽ ናይቲ ሰብኣውነት ሰብ እዩ። ምክንያቱ ኣብ ተነቃፍን ውስንን እዩ። ዝምድናን ክፉትነትንን ኣምላኽን ንኻልኦትን ዝበስል ሰብኣውነት ድርትነት እናሃለዎ ዘይኮነስ መብዛሕትኡ ግዜ ብእኡ ኣቢሉ ዝዕምበ ብምዃኑ ክንዝክር ይግባእ ይብሉ። ንሰብኣዊ ድርትነት ንምውጋድ እደ ጥበባዊ ምህዞታት ምስዓብ ስነሰብ ንድሕሪ ዝመለስ ምዃኑ ይገልፁ። ወዲ ሰብ ብኩሉ ዕብቱን ቁስሉን ክትከአ ወይ ክሕለፍ የብሉን። እደ ጥበብ ንስቃይ ደቂ ሰብ ከፍኩሶን ሓደስቲ ኣጋጣሚታት ክኸፍ ፍትን ይኽእል እዩ። ኮይኑ ግና ነቲ ረክብን ፍቕርን ናይ ምርካብ ክእለትና ዝኾነ ባሕሪ ደቂ ሰብ ክክሕዶ የብሉን። ርእሰ ሊቃነ ጳጳሳት ከም ዝገለፅዎ እቲ ናይ ሓቂ ኣማራፂ ኣብ መንጎ ውዕውዕ ስምዒትን ፍርሕን ዘይኮነስ ኣብ መንጎ ክልተ መገድታት ምዕባለ እዩ። ንውልቀ ሰባትን ህዝብታትን ዘገልግል ዕብየት ወይ ከዓ ንኣተሓሳስባ ስልጣን ዝግዝኦም ዕብየት ኣብ ረብዓይ ምዕራፍ ምሕላው ሰብኣውነት ኣብ እዋን ለውጢ ሓቂ ስራሕ ናፅነት ካብ ሓቂ ዝተመርኮሰ ስነ ምህዳራዊ ርክብ ክህሉ ይፅውዑ። ትሕዝቶ ብኸመይ ከም ዝምረፅ ግሉፅነት ክህሉ ውልቃዊ መረዳእታ ክሕሎ ኣብ ስነ መጎትን ምርግጋፅን ዝተመስረተ ዕቱብ ጋዜጠኛነት ኣብ ግቡኡን ወሳንን ኣጠቃቅማ ስነ ኣሃዞ መጋበርያታት ሓድሽ ንቕዓት ክህሉ ከምኡውን ዝተፈላለዩ ዓይነታት ፍልጠት ክወሃሃድ ይላበው። ቤተ ክርስትያን ብፍላይ ኣብ ጉዳይ በደልን ግህሰትን ግሉፅነትን ቅንዕናን ርክብ ክትሕዝ ኣለዋ። ከምኡውን ዳግማይ ትምህርታዊ ምሕዝነት ክግበር ይፅውዑ። ምእንቲ እቲ ሕቶታት ናይ ምሕታት ድሌት ኣብ መንእስያት ብፍፁማት መጋበርያ ከይጠፍእ ንሓሳብ ደቂ ሰባት ዘይጠቀም ከም ዝመስል እምበኣር ኣባይቲ ትምህርቲ ሰባት ሓቂ ክደልዩን ክፈትውን ዝመሃርሉ ቦታታት ምዃኖም ዳግማይ ኣቃልቦ ክወሃቦ ይፅውዑ። ኣብቲ ብስነ ኣሃዛዊ ምስግጋር ዝውከል ራብዓይ ኢንዱስትርያዊ ሰውራር ሰሊካን ጳጳሳት ኣብ ኣፈፃፅማ ጥራይ ዘይኮነስ ኣብ ሰብ ዘማዕከለ ስርዓታት ብምሕንፃፅ ክብሪ ስራ ምሕላው ኣገዳሲ ምዃኑ የጉልሑ። እቲ ሓደስቲ ኣገባባት ስራሕ ግድን ዝሓሸ ኣይኮነን ይብሉ። ሰብ ስርሖ ኣስተውዕሎ ዕለታዊ ዕማማት ብምውሳድ ኣፍራይነት ክዕቢ ቃል ክኣቱ እንከሎ ብተደጋጋሚ ግን ስራሕተናታት ምስ ቅልጣፍን ጠለባትን መጋበርያታት ክላመዱ የገድዶም። ኣብ ክንዲ መጋበርያታት ነቶም ዝሰርሑ ንምድጋፍ ዝተዳለዉ ምዃኑ ምስትውዓል። እደ ጥበብ ብርግፅ ንደቂ ሰባት ካብ ፆር ወይ ተደጋጋሚ ዕማማት ናፃ ክኸውን ይኽእል እዩ። እንተኾነ ግን ብስም ምጉዳል ወፃኢታትን ምውሳኽ መክሰብን ናብ ሸቕለት ኣልቦነት ከብፅሕ የብሉን። ምስዚ ብዝምልከት ናይ ዕዮ ውድባት ክሕደሱ ዘለዎም ተስፋ ይገልፁ። ቀፂሎም ካብ ሓፈሻዊ ውሽጣዊ ፍርያት ሓሊፉ ከም መዕቀኒ ደረጃ ምዕባለ ሓንቲ ሃገር ምንካይ ሓንቲ ሃገር ምኻድ ኣድላይነት የስተብህሉ። ኣብ ክንድኡ ኣብ ክብሪ ስራሕ ሓበራዊ ምዕባለ ምንካይ ዘይምዕርዩነትን ሓለዋ ከባብን ዘተኮረ እዩ። ፋይናንስ ኣብ ምዕባለ ምፍጣርን ፍልቅ
ስርዓትን ስራሐ ከተኮር አለዎ ይብሉ አስር ሰሊቃነ ጳጳሳት ቅዱስ ጳውሎስ ሻርሻይ በመስዓበ እቲ አዋዲ መልእክቲ አብ መንጎ ሰላምን ማዕባልን ዘሎ ሓድ ሓዳው ተማራ ኸዋስነት የጉልሕ ማዕባለ ሰፊሕን ንኩሉ ዝሓቁፍን ዘላቕን ዝኸውን ጥራይ ንሰላም ኣበርክቶ ስለ ዝገብር ብፍላይ ድማ ነተን ኣዝያነ ተቓልዕቲ ሃገራትን ጉጅለታትን ዝጠቅም ናይ ሓባር መልእኽትታት ክገልጽ ዝኽእል ኣህጉራዊ ምትሕብባር ይፅውዕ ኣብ መንጎ ሰብኣይን ሰበይትን